0: 남편이 치는 왜 말아? 언제 다음째 미터래? 어 미터 다음째 때 치는 나와 그 군인 이렇게 와 이제 그 당시 나 흑시코라 치는 나와 그 아 자파이라 치는 그나마 그렇게 지게 군 치는 나마라 사지게 아 당 군지기 절 당했어 아 어떻게 뭐 치는 나와 그 사지게 되게 잘했어 어 드니 때 치는 나 자연에 죽고 아 흥이나 죽고 아 드니 스흥이나 죽고 너 다음째 그때 치는 나 다시 그 소야 아 미터 다음째 그때 치는 나 아 Та чи та чи ва гэ тмаис кончо чирдна ва кэ нива мэ кэ та зита чирдна та гунд чирдна са жер дэ та чи чирдна шиг цаг нура ана манарэс а шиг цэлшэс шиг чи гон чирдна хана ман тас гунд дэ та чи ва кэ кончо тмаис чу ни чин гэ чирдна ва кэ сэмбу дэ чирдна ва кэ чу сна хэ на тэ тэм ни ва на чу дэ чирдна алга за гэ сон дэ чирдна ва кэ дэндай кэ сонс Та кунчу неме тэ чиви чирдэн вака. Та рангшун кангэ чатан сэхэмэ тэна. Та кунчи та чэшэг ца тэ зи вака. Та гу сасги чирнэ кэ гун та варис. Дана чирдэн чэ хана мэн та гхсэн бу болго зажиг чэ тэ чирдэн вака. Мэдэг там чэг а ватан чирдэн хсапан дэ чирдэн вака. Нама дэ үжи хтэ мун дэ чэнэ сац. Жэ хэн рах чин тэн дэ чирдэн дэ там чэ ян чирдэн тэ гэн гон чэг чэ тан зга. А та тэму гэ чирдэн цомэ чэ шэва ту цам би чирдэн шэва дэ. алга цавиг гони лиг укэс гоно нотон дэрэм дэни чэрэдна нэг гэвжэн на чэрэдна тэн инзэн гэ жэнгэн на чэна чи тма го би тэн инзэн гэ жэнд дэни учи чэвэ ни ваши чи гэ чэрэдна гэн хан ман тара анд чэрэдна хутуб чи нэг гэж янгэс рэц гэ чэрэдна да сэмбу сэмбу там чэ гэ чэрэдна алга мани зэс а та чи жажи ма хис чи жажи ма хи чэрэдна да чэрэдна и тна ни юу нэг а лнган бри тон чир гэ чирэдна айрг смур гэр гэ чирсэн да сэмбү тамчла чечэ сүч зэ чизэн а та кэнгэ чизэ зэ чечэ цэнд мүз зэ дан таа чам вэ нэг гот ди нона ё нон тэн чон чон зэ гэни ёг а чигэ на чирэдна чи чирэдна хтөв чи нүг чирэдна цэ тайм ба а нива на чин алг мани би чирэдна өмэ тамч гэ чирэдна чам ши ва а тэ мүз ди нэн гэ дон вэ на гэн рэ дэ нэ сөдөг чи нэм нир сөй шэс Нему живи сэмбонэс, агэншигэн жигма чэнтэйс, ажиндун дуби, гуэхкэб чугу сэвэну кэнд. Тани да, нонтон чэдрэ, кэгэ гутон чэдрэ тэзна, сөдэг чээс гуга, олэ, па сөдэг сэгэну, дигэ вака рэглэ ээ чээсэс. Тэ чэнэ гуч онгэ чэрэдэна сөдэг чээсэн, та сэмбу гу чэрэдэна паэна сөдэг сэнэрэ, тэнэ чонгэ сөдэг гэргэсэ чэва адзэжэр. Сөдэг гэргэсэ чэва кэмэрэ тэзна сэмбурэс. Та кэргэ пару бүчэрдэна хсуйчан чэрэдэна вакэ шухчо прэшэ пэдэ хори. Тэ тави эргэсэ чэвэ сэмбу маруңа таамчэс. Нэр сүйшэс. Та шунэ нэ чэрэдэна пару бүчэрдэна нэрдэ хсуйчан чэрэдэна шухчо прэшэ пэ адэ хори кэргэ. Чэ эргэсэ чэнэрэ. О та хэкэвдэ чэрэдэна тэ таамчэ пару бүх хсу прэшэ пэ гэ чэрэдэна гэрэ хори. А нэмбу гэ нэмбу рэ. Нэрдэ хсу прэшэ пэ. Чэ зэрэ тэзэна нэму чэвэ сэмбунэс. Та цайму жина сэмбура, ниму живан жири. Жири сэрэйтэзна хан мэнтарил. А, нима харида жих кавдэ чирдна шуғ-шуғ сэн ровэс. А, тэнэн гэчэу юку нугу чирдна. А, сэмбу гэншгэн жигма чэнтэс жир сэмбу гэзи. А, ниму живи сэмбу гэна жири. Тэгэ чирдна гэншгэн жигма чэнтэй гэс. А, гэншгэн жигма тэнда ян баарэ кэргэ. Гэнгэшгэ Yung chirna kanga kanga shikwari yadna ta chinna gangshik chirna si jirg si jirg yis jigma chen zi guno ta shirra ngama yukas ngama chen zig jin duwi kuwakib chukas dani chirna tiga chirna gangshik jigma chen tiga tatubka jisun duwi yis duwa shik chan zi jirg duwa zinna ta waka uchun duwa rig tukka tiga nani chirna waka duwa shik chan ta yitna menas duwi kuwakib chukas kuwakib tanga waas Тэдэ чэрдэна тэмүгэ чэна тудаа юу нэмарэс. Чэсэ гүнэрэ тэдэна о агэншигэн жигмаа чэн чэгэ чэрдэна дэнда тунэдэ чэрдэна хэптэна мэкэ тэдэ тэнда. Ани тэнэ тэ мэкэш. Кэргэ чэрдэна ани тэнэ мэнүгэ жимсэ а ганигла кэнэ шэвкэ. Тэмүгэ чэрдэна шунгэва кэ парупун жомбэрсэ пэчэна содэх чэсэн бу тамжэ. Ингэ чэрдэна нир тасай тэмгэс. Тэнэ ва чэра. Тэмэ чэгэ кэргэ чэрдэна нэму жэвэсэн бу зэрэс. Чечэ чэзэ укэтэна а тачэна гэнши гэчэна сири сири тэрэ тахэ кэ нэхэм дэ чэрэна жигмаа тэн дэм барэс дэмүгэ чэси тэн дэм ба тигэ жисэн руа тэ тэн цунва тэ тэн дэн дэ тэн чэзэна тэви 지우다 어 선부 랑간 브릭 종치르 그치르나 이트나다 메크 흑치라 메크스 아 누이 고크 쳐가지 디카 그치르나 간즈다 아니 이트나다 테니 메크스 그노 난던데 테나 안데니 치르드나 그마 동위나 치르드나 요엔데나 안진 줘 바리 아니 와라 선바이나 치르드나 너 좀 센트 신이 또 희망네 니무지 있음보 그노 테나 신나 아도 화진지 된지온 치르드나 띄우 아지와이나 치르드나 샤와나 안진 줘 띄젠 아 그러나 지금아 젠데라 신나 님무 이제 선보시 그렇게 녕글하게는 신나 녕독 쓰글하게는 신나 다와 좀 센터 신이 또 해마 이런 치르드나 비쟁이는 이제나 어독파 젠지 젠게는 치르드나 제 그스 아지와이나 치르드나 샤와나는 좀 비제리 데톤 렌다 대비 치르드나 치우메 그스 아진루 스고노 케 치르드나 총아세 시크는 나치나 비진 스고노 총스고노 디게 치르드나 던당 총그라 언짱 디가스 아, 디 총세거다 말인데. 아지슨루아 디당 치르드나와 그 텀바. 디당 슈그 텀바 메크 치고는다. 데나 치르드나다. 휘징은 아니 치르드나 제 메크. 데니 총은 이와시. 아니와이나 치르드나. 알르그 마니 베스. 엄메 탐치 그 치와. 잠시 봐라. 다실라 이도 팜셴 베스. 치와 놈부 라 오그남스. 미실라 시그자 장완스. 저승 띠와 젠진스. 카이프브라니 이시 중국에만 속는 말하고 그거는 깬데 네가 나한테 치듯이 할 거는 이랬나 다와 그 지구 성과 그 연형 담지 강통 담지 치르나 아이지 거연지 드네 원 치르나 따뜻한 지흥 땅 치르나 지금 천 땅 메뚜라 속화 치르나 그때무 트라지레 아 검지 트라도 거지 뒤 차서 뭐다 이지 이네라 아니 이지 이누가 강세도 담지 다 치르나 시 이렇게 성수기 했다더나 랑감브리 종치르 거면 담지 거기 성수 왜매 탐치 거기 송치르드나 뜻이다 치르드나 선부 탐치라지 아는 거 아까 아 누구 탐치는데 치게스 그지지 아 치게치르나 참어이 그것도 세지나 오 제주 탐치지 다실리스 그 누치르드나 신지 제작이냐라 아 응원치 치르드나 다실 치득 걸거나 치르드나 아니 요노 그지 아좀 요노 그 아 이것도 그 우주래 우치 외전스 그노 완전히 위 자너로 전나 전다 우치 카르케 그치는 우주스 그노 때래 아 이거 봐스 그노 다시 끌거나스 아 접득라 신지 제자 끌거나 좀오는 거 치르든 아이고 아대스 이제 이것도 치르든 팜셰피스 원체나 제지 치르든 와그 신지 제자 들어와 그 머스티가 치르든 다른 거 와그 치와가 너무 크니까 손에다 치르든 와그 아 니라 치든 손데일레 아 띠그 하세 띠그 치가 통해 되게 다는지 데나다 치나 신지 제자 끌거나 좀오는 거 치르든 와그 아이고 아대스라 나라라니 뜻으로 치나 흐스지나 한다고 또 뭐지 뜨거운에 뜻나 어 선부 체치 큰은 나 지오는 거 치르나 치와레스 아 치와레스 치와 지금 원체 체치 치르나 접득 신지 일거나 오는 거 치르나 좀 오는 거 오죠 다 치르나 노아르기가 찍그르지 거라 체치 시 만들어 치르나 그냥 큰 접지 끊어 안요 뜻이 치나 찍그르지 거 뜻도 체치 와 거는 멜라 치리 뜻도 쓰지네 돈도 너무 거 치르나 와 그 치와 놓은 분도 뭐 아니 오가스 너 니가 치르나 알아 어고나 함스고가 아 알아이나 치르나 아 남카게 치르드나 알아리 그게 아우치 사게 치르드나 알아한데 겐다 데나 치르드나 하게 유림 오 스고는데 치르드나 건에드나 사오그리 아 체니게 치르드나 와크 사등 걸그 이즈라 치르드나 아 다우치 사스무 세치나 살라 사스동 치르드나 사오그지 지디오까 네 치르드나 다 사이타 메이라 치르드나 레이스 뭐라 어 띠가 다급다 치르드나 치와크 사이타스 아 걸리니가도 치르드나 한스나 치르드 건올리지가 당하시 아 간음마에 대단하지. 메시피 시그자. 시 초안이기도 하고 아남다 치르드 나와가 달러가 윤드니가 진짜 그대트네. 너무 치르드 나와 다 크시고 가득득한 암음. 아 그때가 잠치 치르나 지스러와. 안 너무 지 치르드 나래. 제치 큰 마치오는 거 진짜 치와르게. 오 드나다 다급다 치르드 나. 제치 치르나 치와되다. 니와 코르송즈. 아 니와 코르송즈. 다 지게 무지 용어 치르드나 우치 제미 체크 조형 다음 체 치르드나 이 주고 연주기 아 메뚜그라 치르드나 형라 지금 텐다 치르드나 와까 아 자 참아 치르드나 와까 아 자티 무 치르드나 곰지기지 데나다 제주 와까 쳐트를 이지 메카즈 아 게나다 치르드나 와까 네 임포크스 데나다 제주 다급 그 치르드나 제주 큰은 마스 응원체 치르드나 첩득 아이과드 팜브르 셴니비스 아 뜨무그 치와드다 다급다 근거 큰능 안자기 제지 큰능 먼자기 어색군을 아 제지 큰능 먼자기 먼저나 세 큰능 안자기 어든나 제정 대화진지 다 알아라 어 그게 지르나 대화기는 제정우 통가 어 제정우 종의 대화진 아 다 알아그 어디다 가나와그 가능하시르나 지금 나들 하게 되지 Chechi kanana jiyo nugu chitna chiwaadada Daakibda chiridna chechi kanana manzaga Kaanzaga chitna aridaka laga kanana manzaga Ta laa chiwaayu nirta digi chiridna niya mga matabka Jembaaga shukhchyo tanmari kirigam Tenada chechi waka Ngonchi chechi waka shukhchyo yon kinta gataga Aringa chiwaa nungbu ganyah tanda tanga chiridna Shinji chiji azura maschikna chechi tamo tagataga rita Daakib yunga di jembaaga chiridna chechi waka alaga zaya Ni jina da Ni gina Ta chechi waka chanayi jima ekaazin ātā chēchī kānāng kā sūtā niyā tā, chīvā tā niyā tā sōngā ālā gā chīnā kānāng ātā kā tōng tā, ālā gā chīvā rā nā mā nā rē sā gā nō niwā mē kā sā gā nā rē tā tēnā tā chēchī wā kā ngū mā sā gā ātā zē tā chī rā nā lāng gā mbarī tōng chī rā gā sā mū gā wā mē kā tsukhu tām chē gā tā chī rā nā tā yāng nā yāng tā chī rā nā chā mū lē gu gā sā gā nō nā tā ndarī tēnā wā chī nyāng kā bjian shē tā shī lā yī tū pām shē bī tā dī wā kā nā chī rā nā tamshe pi sikunu ke chinna kenda chiwa nombu sikunu ken rimangwi tsikita chenri aniwara chiritna simpani ka domtukna nyamdenga jenganga chinna njigirunga nyamri shikja chang sikunu ke chiritna shikja chang watang chung tuziwa ka chung sikka da ngisi manjong yung sikha tuanchi topka tena chiritna hui jenganga na ngay pi huiri te chuma tamche chiritna sendin raftukku chenri jivayana chiritna shiwa rangjin jo pi chenri taga nyangin khabjian shena tamo ziri tena uchi chiwa simpashi Chiwu sambayi na chiriz na Da nganchi ligang ga Ta zanbu ga ngani chiriz na Da sambu ga khung ga Zhi hana mantan da chiriz na Da zana zang tang zi sikunu Dala chiriz na yang nantun na niyo ka Nantun na tongwe na chiriz na Htob tanga dan yang si Zhi hana mantan da chiriz na kirgi htob chinzi ri Htob chinzi ga rita ra si Lig nivin da chiriz na wa ka Adug man nivi tsa tanba Niwan da chiriz na Da Ti tamchi ka chiriz na mbaipayi ni da chiriz na gazong zikisi Gazong tanga da chiriz na kage sopar zambaa sikun nandu mozi kanyu ka Ti nangu tungwi na Chanji zaakhang nukchi chalisi Turir nukchi karan khanna rolisi Lichi shikadukun gajil nisi Jambi rangshung avjanta langsi Shukha danyang lichi nisi Kwayi parul gummani sikun nuk kanyu Diga chiriz na nangtun chiriz na Chanji sikun nu chamur jiwa sikun nu ta Kung tangri ta di tangri Tsemur jiwa sikunu Tsemur jiwi Tsemur shukshukhsa ji chirna khatang chukhchowi Sambu tamche ji tse jirim Zakhang ge Azabar rungwi juan khang zin na Zakhang zin na Ta khirgan rewit chirna sena chukhnari Tenu chung ge Azabar rungwi juan khang ge si Nakhtar chenpo ra Kage waka ta shi ge Azabar rungwi chirna juan khang ge khang da ge si Te tabi chirna nakhtar gangkhun rewa Tse wala wache Wanche Tegashe wanderi, mei chepar thawa, tamudhi naa kirge. O tatawi chinna nukhtsik turanda naas, nukhtsik chinna jemi chayta naas, nukhji karankin naroz, nukhji karankin sirizna chriyori, chri hanu mayantanda chirizna da, ta kirge da waka, ta danyayana meka kirge, zin tamnara meka khutub chenpuri, zin chitanga danyanga, ten ta kirge waka, chin dondu koguni da waka, shewa chisli na dana, aranga sema chindo na, ta tatagli da waka wasi. Ti kaptalaas, chikra rovi kaptalaas Nguyen chi ku leegangda, nguyen linda chiritna waka ta zaynbu ziris Ta chu chiritna zimaayi na satri shay samayani Huawuyi na chiritna huakhi nguam samayani Chomkiyi na chiritna kiyi samayani Dharmaayi na chiritna shivaayi samayani Ndamu gus, nguyen li zaynbu gus Chikadugandas, diga ganga tazir Ta sambu tamche ku chiritna waka Hantang ziris Sambu tam chika da chidna baipa gu na qazong chir songa da kirga liiga chiga jugunda da chidna kirga ngayi jenda ngawa jenbi ya ranga njambanda jenbi chir zina ngawa anda jenbi jena langtang zi Tiga jena chitabi gu ni langtang zi yota na Tiga nga jenda njambi rangshunga jenda ta rangshunga langtang zi Ta chir zina kirchi waka shungna ina chir tam chika chir zina kwenji zina rakwa matan zi Onchangda chir zina liiganga ta zambu gu da chidna kwenjang zi dina da rangshunga resi Rangshunga da kirgi chirna langa jinnisi. Shukhwa danyang li jinna kwayi parungwa manis. Da chu chirna kamdalaas, jimi shikadukka changli chirna, jimaga shikadukka, jiga chirna changli, di maaniwa maris. Chu liiga shikadukka diga, tsi ngwamaga liiga shikadukka da chirna, rangshunga guni, rangshunga mela de tanga da chirna changli. Dina da chu sambu thamchika chirna, rangachir songzisi. Ta takibda, Chuchirna, zhiya hanu mayanta chuchirna, shukhwa tukhi namka pargi sainara azi jirim. Ta chirna, pritamna maari, chi nampan chuan maariis, kwayi parun gomani isi. Chi namka ka parun da, chuchirna maariis, 다 저 슈카 특등에 건데 떠나라 치와 그 레근 거지 나와 그 남칸디 그 하나다 치와 그 뉴턴 말이 저는 에너지는 그게 남칸디 요탄나라 그게 되와 그 총화 챔복식이니 건강하게 그냥 그래서 그전에 뜨무게 좀 쳤다 내 말이 언제 초치는 다 그보다 슈카 특등나라 다 리 레근 거 치와 그 저기 죽은데 잡다는 다 저 퍼트는 말이 다 저 남카 퍼트는 말이 저 진짜 뭐 내가 레근 같은 거 내래 그 나도 쓰거든 되는 거지 그냥 갑자기 신데 다 Tanjiyasi kunu kechirin arig nangin jo para. Nagsil toraasi kunu, tani chana nagchi karankhinasi kunu, andu thamche yang arigri. Tani li chishchik dhukdi yuka, tani chirin na waka maadi yizg chanchi jayandi. Tani thayang chirin na gajin tazi, yang azig sikwa tangzi yata yana azig chan pharmari. Li chishchik dhukdi angayi jayansi kunu, tani gajin azig sikwa tangzi yaya, li chishchik dhukdi chirin na gajin azig sikwa tangzi, azig chan pharmari. Jawayana chirin na shawar nangin jo pi jayandi. Tā jīgmā nīgā chīna gōmī ādawu ngī pīkhuirī ādawī cita kua nirī. Shukpa dā yīng lī jīna kwaī pārū ngōmī nī sikunu kā nīgā ādawī cita kua pārī tēnū chōng kā tā ājēngi nōni khuijēngi nōni chīna ādawu ngī pīkhuirī sikunu tērī. Tā tōngwa rī.
1: Zā cī dēn bī nyāng khun chokpū nāmbā dā yīng tī chū kā hīnggā tērīnggā lēncīndā tōngcīm dānī chūg. Lēcīndī zōm chīgbā vāndī chū tāng zōm chīnggān kārvā Tsering Zhahi, Shtakilwa Shiglu, Shichu Shtakilwa, Aung Chig Tsering Deng Sonam Rinchin Niyin, Dadimu.